ጌታችን በሰማዮች ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ጥንጣት ሰጠና ቤቱን ፈቃድህም እንዲደረግ ይሆን በሰማይም አንተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን

ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ